የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጳጉሜ 5/2018 ዓ.ም የዓመቱን የመጨረሻ የሐሙስ ዕለት ስርጭታችንን ነው። ለመላው ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ከ2018 ዓመተ ምህረት ወደ 2019 ዓመተ ምህረት አዲስ ዓመት በሰላም አሸጋገረን በሰላም አደረሳችሁ ለማለት እንወዳለን። የዛሬው ዕለት የ2019 ዓመተ ምህረት የዋዜማ ዝግጅታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የቀድሞ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዝዳንት የነበሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የ2019 ዓመተ ምህረት የዘመን መለወጫን በዓልን በማስመልከት ያስተላለፉት መልእክት በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የቅዱስ ሲኖዶስ አጠቃላይ ጽሕፈት ቤት የጥናት ቡድን 6 የመጨረሻ ሪፖርት ይፋ ማድረጉን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ዕለት ስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። በ2019 ዓመተ ምህረት የዋዜማ ስርጭታችን ምክንያት የተነሳ ዘወትራሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት በዛሬው ዕለት ወደ እናንተ አድማጮቻችን የማናደርስ መሆኑን ከወዲሁ በትህትና ለመግለጽ እንወዳለን። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራቱ ኤልጊርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

የቀድሞ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዚደንት የነበሩት ብፁዕ ካርዲናል ብርሃነ ኢየሱስ የ2019 ዓ.ም የዘመን መለወጫን በዓልን በማስመልከት ያስተላለፉትን መግለጫ በማስከተል ወደ እናንተ አድማጮቻችን እናደርሳለን። አብራችሁ በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

የምንገባባቸው ጊዜያት አያሌ ናቸው። ከአምላካችንም ጋር ሆነ ከወንድም ከእህቶቻችን ጋር ግንኙነታችን እንዴት ነበረ ብለን ልንጠይቅ፣ ባልንጀራችንንም እንደ ራሳችን ያልወደድንበት ወቅቶች ብዙ አልነበሩምን? እግዚአብሔርን በፍጹም ልባችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን ያልወደድንባቸው ወቅቶችስ አልነበሩምን? ይህንንስ ትእዛዝ ሁልጊዜ ፈጽሜያለሁ በማለት ደፍሮ መናገር የሚችልስ ማን ነው? ይህንን ለማለት እንደማንችል ማስተዋል ከፈለግን የቅዱሳንና የጻድቃንን ንግግር መስማት ይበቃናል። ቅዱሳንና ጻድቃን ትላልቅ ኃጢአተኞች እንደሆኑ በድፍረት ምክንያቱም ምናልባት ለብዙዎቻችን የማይታየው ይታያቸዋልና ነው። በጣም ንጹሕ በሆነ ቤት ውስጥ ብጣሽ ወረቀት ወይንም ትንሽ ቆሻሻ እንደሚታየው ማለት ነው። ቅዱሳንና ጻድቃን አዘውትረው እግዚኦ መሐረነ ክርስቶስ ካሉ እኛም የበለጠ ጌታ ሆይ ማረን፣ ጌታ ሆይ ማረን ልንል ይገባናል። በብሉይ ኪዳን ነቢያት ዘወትር የእግዚአብሔርን ምሕረት ለሕዝባቸው ይለምናሉ። እኛም ላለፈው ኃጢአቶቻችን ምሕረትን ልንለምን ይገባናል። እኛም እንደነሱ በፍጹም አልተሳሳትኩም የሚባል ስህተት በእኛ መካከል የለምና፣ ኃጢአትን መካድ በራሱ ኃጢአት ነውና። በሉቃስ ወንጌል ምዕራፍ 18 ላይ እንደምናነበው ጽድቅን አግኝቶ የተመለሰው ቀራጩን ማስታወስ እጅጉን ይጠቅማል። ምክንያቱም በትህትናው ምሕረትን በመለመኑ ጽድቅን አግኝቶ ወደ ቤቱ ሲመለስ፣ በአንጻሩ ራሱን እንደ መልካም ሰው ብቻ እየቆጠረ የተመጻደቀው ፈሪሳዩ ከበረከት ሸሸ። አዲሱ ዓመትን ስንቀበል ለወደፊት እንዲሻሻሉ ወይንም እንዲለወጡ የእግዚአብሔርን ጸጋ የምንጠይቅበትም ወቅት ነው። የሰላምና የእርቅ ዘመን እንዲሆንልን የእግዚአብሔር ምሕረትና ፍቅር እንዲገዛንና የአምላክን ጸጋ በመምረጥ ሕይወታችን ትርጉም የሚያገኝበት ሁኔታ እንዲመጣልን ተስፋ በማድረግ አዲሱን ዓመት እንጀምረው። ዘመናችን የማኅበራዊ ግንኙነት ዘመን ነው። ብዙ ድምፆችን እንሰማለን። ነገር ግን የሚሻለውንና የሚያስፈልገውን የምንለይበት ጸጋ ከእግዚአብሔር መቀበልን አንዘንጋ። መልካሙን ለማስተናገድ ፈቃደኛ እንሁን። ነገር ግን ጎጂውንና አፍራሹን ለመሸሽ አናመንታ። እግዚአብሔር የሚወደውን የሰው ልጅን ክብር የሚያስጠብቀውን ለመቀበል አንፍራ። በአንጻሩ ፈጣሪ የሚወደውን ከፈሪሃ እግዚአብሔር የራቀውን ጥበብ የሌለበትን ከመሸሽ ወደኋላ አንበል። ከዚሁ ጋር በተያያዘ ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በቅርብ ጊዜ ለዓለም ሁሉ ስለ ሰው ልጅ ክብር በተጻፈው የቤተ ክርስቲያን ሐዋርያዊ መልእክታቸው የሚከተለውን አስተላልፈዋል። በታላቅነቱ ሁሉ በእግዚአብሔር የተፈጠረ የሰው ልጅ ዛሬ ወሳኝ በሆነ ምርጫ ላይ ይገኛል። አዲስ የባቢሎን ግንብ መገንባት ወይም እግዚአብሔርና የሰው ልጅ አብረው የሚኖሩበትን ከተማ መገንባት የሚል አማራጭ አቅርበዋል። የመልእክቱ ፍሬ ሐሳብ የሰው ልጅ የደረሰበትን ቴክኖሎጂና አስተውሎት መሰል መሳሪያ ለሰው ልጅ ክብርና ለፍትህ እንዲጠቀምበት ይጋብዛል። በሌላ አነጋገር የሰው ልጅ ራሱ በሰራው መሳሪያ ሰውን ዝቅ ካደረገ፣ ፈጣሪንም ከደፈረ የባቢሎን ግንብ ታሪክ ተደገመ ማለት ነው። የዚያን ዘመን ሰዎች በትምክህታቸው ፈጣሪን ለመቆጣጠር ፈለጉ። እርሱ ድረስ የሚደርስ ግንብ የሰሩ መሰላቸው። ነገር ግን በኦሪት ዘፍጥረት ምዕራፍ 11 እንደምናስተውለው ሰዎች እንኳን እግዚአብሔር ላይ ሊደርሱ ይልቁንም እግዚአብሔር እነርሱን ለማግኘት እንደወረደ እናነባለን። በእነርሱ አመለካከት ወደ ከፍ

ከፍተኛ ስፍራ ደርሰዋል። ነገር ግን ቅዠት ነበር። ታዲያ የሰው ልጅ የሚከበረው በእግዚአብሔር የተሰጠውን መልክ በፍቅር ሲጠብቅ መሆኑን ከረሳና ይህንን መልክ ወደ ባርነት የሚወስድ መንገድ ከተከተለ እጣ ፋንታው የባቢሎን ግንብ ሰዎችን አይነት ሊሆን ነው ማለት ነው። እዚህ ላይ ግልጽ እንዲሆን እንፈልጋለን። ቤተ ክርስቲያን ቴክኖሎጂን አትቃወሚ። ሆኖም ቤተ ክርስቲያን አደራ የምትለው ግን ሰው በዚህ ምድር ላይ ልዩ ጥሪ፣ ልዩ ኃላፊነት፣ ልዩ ክብር አለውና ይህንን የሚረሳ ወይም የሚያጠፋ መሳሪያ መስራት ስህተት ነው የሚል ነው። እያንዳንዱ ትውልድ የራሱን ዘመን በመቅረጽ እንዲሁም ታሪክ የእያንዳንዱ ሰው ክብር የሚጠበቅበት ፍትህ የሚሰፍንበትና የሚስፋፋበት ወንድማማችነትና እህትማማችነት በግልጽ የሚታይበት ስፍራ እንዲሆን የመምራት ኃላፊነት መውረስ አለበት። ሆኖም እያንዳንዱ ዘመን ሰብአዊነት የጎደለው የበለጠ ፍትህ የሌለው ዓለም የመፍጠር አደጋ ተደቅኖበታል። የሰው ልጅ እውነተኛ ማንነቱን የማበላሸት አደጋ በሚረጋገጥበት ጊዜ ሁሉ እና ክርስቲያኖች የሰው ልጅ ምስጢር እውነት ሆኖ የሚገለጸው በእግዚአብሔር ቃል አማካኝነት መሆኑን በማወቅ ዓይኖቻችንን ወደ እርሱ እናነሳለን። እውነትና ሕይወት በሆነው በክርስቶስ እያንዳንዳችን ወደ ሙላት እናድጋለን። በመጨረሻም ሁላችንም በዚህ አዲስ ዓመት እውነተኛ ሰላምን እግዚአብሔር እንዲሰጠን እንፈልጋለን። ከእርስ በርስ ጦርነት ወጥተን ሁሉም ጠግቦ የሚኖርባት፣ የእውቀት ጮራ ለሁሉም የሚደርስባት፣ ስደትና መፈናቀል የሚያበቃበት፣ የተጣሉ እንዲታረቁ፣ ያልተማሩ እንዲማሩ፣ በጎ ፍቃድ ተባብሮ በመጣር በሀገራችን የተስተካከለና ፍጹም የሆነ ሰላም እንዲሰጠን በሙሉ ልባችን እንጸልይ፣ እንመኝ። ይህን የዘመን መለወጫ በዓል ስናከብር በችግረኞች መካከል በመገኘትና ችግራቸውን በማቃለል የችግራቸው ተሳታፊዎች በመሆን ክርስቲያናዊ ተግባራችንን አዲሱ ዓመት ለታመሙት ምሕረትን፣ ላዘኑት መጽናናትን፣ ለታሰሩት መፈታትን፣ በጭንቀት በችግርና በመከራ ውስጥ የሚገኙትን ወገኖቻችንን እግዚአብሔር ሰላሙንና ፍቅሩን ጸጋውን የሚሰጣቸው የምሕረት ዓመት ያድርግልን። ልዑል እግዚአብሔር አዲሱን ዓመት ይባርክልን፣ ይቀድስልን፣ ሰላሙን ያውርድልን፣ በመንፈስ ቅዱስ ብርሃን በጥበብ እንድንመራ ያድርገን። በድጋሚ ሁላችሁንም እንኳን ለ2019 ዓመተ ምሕረት በሰላም አደረሳችሁ። እግዚአብሔር አዲሱን ዘመን ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።

0: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስተዋወቅናችሁ የቀድሞው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዚደንት የነበሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የ2019 ዓ.ም የዘመን መለወጫ በዓልን በማስመልከት ያስተላለፉትን መልእክት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። መልካም አዲስ ዓመት እንዲሆንላችሁ በድጋሚ እንመኛለን። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጳጉሜ 5 2018 ዓ.ም ዕለታዊ ስርጭታችንን ነው። የቅዱስ ሲኖዶስ ጠቅላይ ጽህፈት ቤት የጥናት ቡድን 6 የመጨረሻ ሪፖርት ይፋ ማድረጉ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: የቅዱስ ሲኖዶስ ጠቅላይ ጽህፈት ቤት የጥናት ቡድን 6 የመጨረሻ ሪፖርት ይፋ አደረገ። የቅዱስ ሲኖዶስ የጥናት ቡድን 6 ከሲኖዶስና ከሚስዮናዊ እይታ አንጻር በጳጳሳት በገዳማትና በቤተ ክርስቲያን መንፈሳዊ ማኅበራት መካከል ያለውን ግንኙነት በማስመልከት ያዘጋጀውን የመጨረሻ ሪፖርት ማክሰኞ ጳጉሜ 3 2018 ዓ ም ይፋ አድርጓል። የጥናት ቡድኑ በተጨማሪም ብፁዓን ጳጳሳት በየሶስት ዓመት ወደ ሮም የሚያደርጉትን ሐዋርያዊ ጉዞ በማስመልከት የተዘጋጀውን የቡድን 7 ሁለተኛውንና የመጨረሻ ክፍል ሪፖርት አውጥቷል። የጥናት ቡድኖች 6 እና 7 በመጨረሻ ሪፖርታቸው በጳጳስና በገዳማዊ ማኅበረሰቦች መካከል፣ በጳጳስና ከእግዚአብሔር ዘንድ በአደራ በተሰጣቸው ምዕመናን መካከል፣ በአካባቢያዊ ቤተ ክርስቲያን መካከል፣ በአንድ አገር ውስጥ በሚገኙ ቤተ ክርስቲያናትና በርዕሰ ሊቃነ ጳጳሳት መካከል ያለው ግንኙነት ካልተስተካከለ ተልእኮ ሊኖር አይችልም ሲል አስታውቋል። እነዚህን 2 የጥናት ቡድኖች የመጨረሻ ሪፖርቶችን ጠቅለል አድርገው ለጉባኤው ማክሰኞ ጳጉሜ 3 2018 ዓ.ም ያቀረቡት የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ ካርዲናል ማሪዮ ግሬሽ ናቸው። ብፁዕ ካርዲናል ማሪዮ ግሬሽ በማብራሪያቸው የጥናት ቡድን ቁጥር 6 የመጨረሻ ሪፖርት በሲኖዶሳዊና ሚስዮናዊ እይታ አኳያ በጳጳሳት በገዳማውያንና ገዳማውያት እንዲሁም በቤተ ክርስቲያን ማኅበረሰቦች መካከል ያለውን ግንኙነት የሚዳስሱ ሰነዶችን በድጋሚ በመመልከትና የብፁዓን ጳጳሳት የሮም ሐዋርያዊ ጉብኝት ማካተቱን ገልጸው የጥናት ቡድን 7 ሪፖርትም በሁለተኛውና የመጨረሻ ክፍል የጳጳስን ስብዕናና አገልግሎት አንዳንድ ገጽታዎችን፣ የእጩነት መስፈርቶችን፣ የጳጳሳት የዳኝነት ተግባርና ወደ ሮም የሚያደርጉት ሐዋርያዊ ጉዞ ሁኔታና ሂደቱን ከሲኖዶሳዊ እና ሚስዮናዊ እይታ አኳያ በመመልከት መታተሙን ገልጸዋል። የሲኖዶሱ ጠቅላይ ጽህፈት ቤት በመግለጫው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጨረሻው ሪፖርት ለምዕመናን እንዲገለጽ መመሪያ መስጠታቸውን ገልጾ ይህም ከሲኖዶሳዊት ቤተ ክርስቲያን ባህርያት መካከል አንዱ ማለትም ግልጽነትንና ተጠያቂነትን በተጨባጭ የሚያሳይ እንደሆነ አስታውቋል። የጥናት ቡድን 6ኛ የመጨረሻ ሪፖርት የተዘጋጀው በጳጳሳት በገዳማውያንና ገዳማውያት እንዲሁም በቤተ ክርስቲያን ማኅበራት መካከል የግንኙነት ለውጥን የማበረታታት አስፈላጊነትን በማስመልከት ርዕሰ ሊቃነ ጳጳሳት ያደረጉትን አስተንትኖና ተግባራዊ ምክሮችን ለማቅረብ እንደሆነ ታውቋል። ዓላማው በእምነት በጋራ መደማመጥ፣ በልግስናና በስጦታ ልውውጥ ላይ ለተመሠረቱ ግንኙነቶች ተግባራዊነት ባለፈ ለለውጥ፣ ለልብና ለአመለካከት ውስጣዊ ለውጥ፣ የቋንቋ የዘዴዎችና የእርስ በርስ መገናኘት ቦታዎች መዋቅራዊ ቁርጠኝነትን እንደሚያካትት ታውቋል። ሐሳቦቹ የተዋቀሩት በሦስት ዘርፎች ዙሪያ ሲሆን እነርሱም በጳጳሳትና በገዳማዊ ሕይወት መካከል ያሉ ግንኙነቶች፣ በጳጳሳት ጉባኤዎችና በገዳማት ዋና ዋና አለቆች ጉባኤዎች መካከል ትብብርና በቤተ ክርስቲያን ማኅበራትና በአካባቢያዊ ቤተ ክርስቲያናት መካከል ያሉ ግንኙነቶችን በማጤን ውጤቶችም ተነጻጽረው እንደገና በመዘጋጀት ወደ ልምምድ ያተኮረ የመጨረሻ ውህደት ላይ መድረሳቸውን መግለጫው አስታውቋል። የጥናት ቡድኑ በቅድሚያ አዳዲስ ተቋማትንና የሐዋርያዊ ሕይወት ማኅበረሰቦችን ሕጋዊነት ለማጽደቅ የሚያግዝ ሥነ መለኮታዊና የሕግ መስፈርቶች እንዲዘጋጁ ሐሳብ በማቅረብ ሲሆን በእያንዳንዱ ሀገረ ስብከት ውስጥ የገዳማውያንና ገዳማውያት ተወካይ መሾም፣ በጳጳሳት በገዳማዊ ማኅበራትና በአለቆች ጉባኤዎች መካከል ዓመታዊ ስብሰባዎችን ማድረግና በርካታ ተቋማት በሚያደርጓቸው ሽግግሮች ወቅት እየቀነሰ በመጣው የአገልግሎት ጥሪ፣ በማኅበረሰቦች የድምፅ መታፈንና በሀብት ክፍፍል ወቅት ለውይይትና ለመንፈሳዊ እገዛ ዕድል የሚሰጥ ሲኖዶሳዊ ድጋፍ ሊኖር እንደሚገባ አሳስቧል። ሪፖርቱ በተጨማሪም የወንጌል ተልእኮን፣ የሐዋርያዊ አገልግሎት ስልጠናን፣ የጾታ እኩልነትን፣ ክፍያንና የሀብት አስተዳደርን በሚቆጣጠሩ ሀገረ ስብከቶችና ተቋማት መካከል የግዴታ ውሎችን ወይም የመግባቢያ ሰነዶች እንዲኖሩ ይጠይቃል። በገዳማውያንና ገዳማውያት አለቆች ጉባኤና በጳጳሳት ጉባኤዎች መካከል ያለውን ትብብር በተመለከተ ሪፖርቱ ጳጳሳቱ ወደ ሮም የሚያደርጉትን ሐዋርያዊ ጉብኝት በተመለከተ በሁለቱም ወገን በጋራ ሊዘጋጅ እንደሚገባ ጠቁሞ ከሐዋርያዊ መንበር ጋር የሚደረገው ውይይት የአንድ የተወሰነ ክልል ቤተ ክርስቲያንን አጠቃላይ እውነታ እንደሚያንጸባርቅ እንዲሁም እንደ ሱባኤና ኢዮቤልዩ ዝግጅቶችን የመሳሰሉ የወንድማማችነት እድሎችን እንዲሁም የጋራ እውቀትን የሚያሳድጉትን የጠቅላይ ጽሕፈት ቤቶች ዓመታዊ ስብሰባዎችን ያዘጋጃሉ። ሲኖዶሳዊነት የቤተ ክርስቲያንና የአመራር ዘዴ ሞዴሎችን በዘራ ክህነት ትምህርት ቤቶች፣ በጀማሪዎች የሥልጠና ማዕከላት ውስጥ ልዩ ልዩ ዓመታዊ ባለብዙ ዘርፍ ተነሳሽነቶች አንድ ላይ እንዲቀርቡ፣ በጳጳሳት ጉባኤዎች ውስጥ የገዳማት ተወካዮች መገኘትና በውሳኔ ሰጪ አካላት ውስጥ የገዳም ማኅበረሰቦችና ምዕመናን ሙሉ ውክልና እንዲኖራቸው ሪፖርቱ ይጠይቃል። በቤተ ክርስቲያን ማኅበራትና በአካባቢያዊ ቤተ ክርስቲያን መካከል ስላለው ግንኙነት ሪፖርቱ የበለጠ የቃላት ግልጽነት፣ የምዕመናን ማኅበራት እንቅስቃሴዎች፣ አዳዲስ ማኅበረሰቦች፣ ተጨባጭ ተግዳሮቶችንና ልምዶችን መለየት የሚችሉ አወያዮችንና ጳጳሳትን በመጋበዝ በመደማመጥ የተደገፈ እንዲሆን ማድረግ፣ የቤተ ክርስቲያን ማኅበራት በአህጉረ ስብከት ሐዋርያዊ ዕቅዶችና አሳታፊ አካላት የምክር አካላት፣ የሐዋርያዊ ምክር ቤቶችና ሲኖዶሳዊ ጉባኤዎች በሥርዓት እንዲካተቱ ይጠይቃል። ሪፖርቱ እንዲሁም ለጋራ ፕሮጀክቶች የሀብት መጋራትንና መልካም ተነሳሽነትን በማስተዋወቅ በማኅበራት መካከል የግንኙነት መረቦች እንዲዘረጉ ያሳስባል። በማኅበራት ዘርፍ በአባላት፣ በአመራር፣ በውሳኔ አሰጣጥ ሂደቶችና በነጻነትና በኅብረት መካከል ባለው ግንኙነት ላይ ልዩ ልዩ ውጥኖችን ያቀርባል። በምዕመናን ጥሪ ላይ ለዘራ ክህነት ትምህርት ቤቶች መመስረትና በእነዚህ የቤተ ክርስቲያን እውነታዎች እምቅና ልዩ ባሕርያት ላይ የጳጳሳት ምስረታን ይጠይቃል። ከሁሉም በላይ የጥናት ቡድኑ በግል መተዋወቅና በመደበኛ ጉብኝቶች ለሚበረታታ የጋራ የአስተሳሰብ ለውጥ አስፈላጊነት አጽንኦት ይሰጣል። የመጨረሻው የጥናት ቡድን 7 ሁለተኛው ክፍል ደግሞ ወንጌልን ለአሕዛብ ስበኩ የሚለውን የነፍሴር ርዕሰ ሊቃነ ጳጳሳት ፍራንችስኮስን ሐዋርያዊ ደንብ ተከትሎ በጳጳሳቱ የሮም ሐዋርያዊ ጉብኝቶች ላይ የአሰራር ማሻሻያዎችን ለማቅረብ ይፈልጋል። ሐዋርያዊ ጉብኝቱ የአካባቢያዊ ቤተ ክርስቲያን ውስጣዊ አስተዳደር በተመለከተ ብቻ ሳይሆን የክርስቲያን ማኅበረሰብ በዓለም ላይ እንዲያከናውን የተጠራበትን ተልእኮ መደገፍ እንዳለበት አጽንኦት ይሰጣል። በዚህም ልማዳዊ ሐዋርያዊ ሕይወት ውስጥ ሚስዮናዊ ለውጥን የሚያገለግል መሣሪያ ይሆናል። ለግምገማ የቀረበው መስፈርት በአገረ ስብከት መዋቅሮች፣ በውሳኔ አሰጣጥ ሂደቶችና በቤተ ክርስቲያን ርዕሰ ጉዳዮች መካከል ባለው ግንኙነት የታየው ለውጥ የተልእኮን ፍሬያማነት ለማየት ነው። ሐሳቦቹም የጳጳሳት የሮም ሐዋርያዊ ጉብኝት በአካባቢያዊ ቤተ ክርስቲያናትና በሐዋርያዊ መንበር መካከል ባለው መደበኛ ውይይት ማዕቀፍ ውስጥ በማስቀመጥ ዝግጅቱን፣ አካሄዱንና ክትትሉን ይመለከታሉ። የጳጳሳት የሮም ሐዋርያዊ ጉብኝት ዝግጅትን በተመለከተ ሪፖርቱ የአገረ ስብከቱ ጳጳስ ምዕመናንን እንዲያሰባስብ ይጋብዛል። ይህም በቤተ ክርስቲያን ግንዛቤ አማካኝነት ከጉብኝቱ በፊት ወደ ቅድስት መንበር የሚላከው የአገረ ስብከቱን ሁኔታ በተመለከተ የመጀመሪያ ሪፖርት በማዘጋጀት ረገድ በጋራ ኃላፊነት እንዲሳተፉ ይጋብዛል። ከዚያም የአገር ስብከቱ ሂደቶች ውጤቶች ለክልል ቤተ ክርስቲያን ወይም ለጳጳሳት ጉባኤ ይቀርባሉ። ጳጳሳቱ የአገር ስብከቶቻቸውን ሁኔታ በጋራ ይገመግማሉ። ይህም የሐዋርያነት ትብብርንና የጋራ ዕቅድን ለማጠናከርና ለርዕሰ ሊቃነ ጳጳሳቱና ለተባባሪዎቻቸው የግዛታቸውን አቅምና ፍላጎቶች አጠቃላይ እይታ ለማቅረብ ያገለግላል። ሪፖርቱ የጳጳሳትን የሮም ቆይታ በተመለከተ ለመንፈሳዊ ገጽታው ቅድሚያን ይሰጣል። ጳጳሳቱ በትናንሽ ቡድኖች እንዲከፈሉና ለጉብኝቱ በቂ ጊዜ እንዲሰጣቸው ይመክራል። የስጦታ ልውውጥ ተብሎ የሚተረጎመውና በኅብረት መንፈስ የሚካሄድ ውይይት ግልጽ፣ ወዳጃዊና በአንድ አቅጣጫ ብቻ መሆን እንደሌለበት፣ ይህም የአካባቢያዊ የቤተ ክርስቲያናት ሀብትና ፍላጎት እንዲታይና የመልካም ልምዶች ስርጭት እንዲያጎለብት ያስችላል። ሪፖርቱ በተጨማሪም የሀገር ስብከቱ ልዑክ በሮም ሐዋርያዊ ጉብኝት ወቅት ከጳጳሱ ጋር አብሮ መሄድ አስፈላጊ እንደሆነ አድርጎ ይቆጥረዋል። ይህም በአካባቢያዊ ደረጃ በዝግጅቱ ውስጥ ለተሳተፉት ቅድሚያን ይሰጣል። በተለይ ትኩረት የሚሰጠው ለክትትል ሲሆን የሮም ከፍተኛ ጳጳሳዊ ተቋማት ለጳጳሳት ጉባኤዎችና ለምስራቅ ቤተ ክርስቲያን ተዋሕዶዊ መዋቅሮች ሪፖርት ያቀርባሉ። እያንዳንዱ የሀገር ስብከት ጳጳስ ወደ ሮም አብረዋቸው ከሄዱት ምዕመናን ጋር በተራው ስለ ውጤቶቹ ለአካባቢው ቤተ ክርስቲያን ሪፖርት ያቀርባሉ። ከዚያም የተሳተፉት አካላት እና ብቃት ያላቸው የአገር ስብከት ቢሮዎች መወሰድ ያለባቸውን እርምጃዎች ይገነዘባሉ። ጉብኝቱ ተጨማሪ ውይይት የሚያስፈልጋቸው ጉዳዮች ካጎለበተ የአውታረ መረብ ላይ ስብሰባዎችን ወይም በኩሪያ ተወካዮች ወደ ቦታው በሚደረጉ ጉብኝቶች ሊዘጋጁ ይችላሉ። በመጨረሻም አጠቃላይ ሂደቱን ለመገምገም በየጊዜው ገለልተኛ የቤተ ክርስቲያን ኮሚሽን ይቋቋማል።

አድማጮቻችን የዛሬው የሐሙስ የጳጉሜ 5/2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 1 2018 ዓመተ ምህረት የአዲስ ዓመት የመጀመሪያው ቀን ስርጭታችንን ነው። መላው የኢትዮጵያ ህዝብና ትውልደ ኢትዮጵያውያን እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አደረሳችሁ ለማለት እንወዳለን። 2019 ዓመተ ምህረት ለሁላችንም ለሀገራችን በተለይ የሰላም የአንድነት የፍቅር የብልጽግናና የመልካም ኑሮ የመግባባት የአንድነት ህይወት እንዲሰጠን ፈጣሪያችንን የምንማጸንበት ጊዜ እንዲሆን እንመኛለን። የዛሬውን የአርብ የመስከረም አንድ 2019 ዓመተ ምህረት ለታዊ ስርጭታችን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃቸዋለን።

ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የቀድሞ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዝዳንት የነበሩት ለ2019 ዓመተ ምህረት የዘመን መለወጫ አስመልክተው ያስተላለፉትን መልእክት በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በማስከተል ሩሲያ ለአዲሱ የዩክሬን የሰላም ድርድር በሯን ክፍት ማድረጓ መነገሩን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርስ መሆኑን እየገለጽን የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ወለጊዮርጊስ ከባልደረባዬ ዘላለም አይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን። Thank you.

የቀድሞ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዚደንት የነበሩት ብፁዕ ካርዲናል ብርሃነ ኢየሱስ የ2019 ዓ.ም የዘመን መለወጫን በዓልን በማስመልከት ያስተላለፉትን መግለጫ በማስከተል ወደ እናንተ አድማጮቻችን እናደርሳለን። አብራችሁ በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታን አመስግኑ ቸር ነውና መዝሙር 136። በክርስቶስ የተወደዳችሁ ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ መላው ምዕመናንና ምዕመናት፣ እንዲሁም በተለያየ ምክንያት ከሀገራችሁ ውጭ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን፣ በጎ ፍቃድ ያላችሁ ኢትዮጵያን ወዳጆች በሙሉ እንኳን ለ2019 ዓመተ ምሕረት የዘመን መለወጫ በዓል አደረሳችሁ። እንኳን ከዘመነ ቅዱስ ማርቆስ ወደ ዘመነ ቅዱስ ሉቃስ በሰላም አደረሳችሁ። የዘመናት ባለቤት እግዚአብሔር እነሆ ከዘመን ወደ ዘመን አሸጋገረ። አዲስ ዓመት መጣልን። ክብርና ምስጋና ለእርሱ ከዘላለም እስከ ዘላለም ይሁን። ዳዊት በመዝሙሩ መዝሙር 136 ላይ እንደሚለን የሰማይን አምላክ ልናመሰግን ያስፈልጋል። ያለፈውን ስናስብ የምናመሰግንባቸው ወቅቶች እነሆ ብዙ ናቸው። በመሆኑም በግልም ሆነ በጋራ በቤተሰብም ውስጥ ሆነ በማህበረሰብ ለተከናወኑ ቁም ነገሮች ምስጋናን እናቀርብ። ማመስገን አመስጋኙን ያሳድገዋል። ማመስገን ትሑታንን ገልጾ በረከትን ያመጣል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ላይ ሁሉንም ከአምላክ ተቀበልክ፣ ለምን ምንም እንዳልተቀበልክ ትሆናለህ የሚል ጥያቄ ያቀርባል። በእርግጥም ምስጋናና ውዳሴን መርሳት በ2018 ዓመተ ምሕረት ውስጥ የተቀበልነውንና የተደረገልንን ችላ ማለት ነው። ራሳችንን ስንመረምር ንስሐ የምንገባባቸው ጊዜያት አያሌ ናቸው። ከአምላካችንም ጋር ሆነ ከወንድም ከእህቶቻችን ጋር ግንኙነታችን እንዴት ነበረ ብለን ልንጠይቅ፣ ባልንጀራችንንም እንደ ራሳችን ያልወደድንበት ወቅቶች ብዙ አልነበሩምን? እግዚአብሔርን በፍጹም ልባችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን ያልወደድንባቸው ወቅቶችስ አልነበሩምን? ይህንንስ ትእዛዝ ሁልጊዜ ፈጽሜያለሁ በማለት ደፍሮ መናገር የሚችልስ ማን ነው? ይህንን ለማለት እንደማንችል ማስተዋል ከፈለግን የቅዱሳንና የጻድቃንን ንግግር መስማት ይበቃናል። ቅዱሳንና ጻድቃን ትላልቅ ኃጢአተኞች እንደሆኑ በድፍረት ምክንያቱም ምናልባት ለብዙዎቻችን የማይታየው ይታያቸዋልና ነው። በጣም ንጹሕ በሆነ ቤት ውስጥ ብጣሽ ወረቀት ወይንም ትንሽ ቆሻሻ እንደሚታየው ማለት ነው። ቅዱሳንና ጻድቃን አዘውትረው እግዚኦ መሐረነ ክርስቶስ ካሉ እኛም የበለጠ ጌታ ሆይ ማረን፣ ጌታ ሆይ ማረን ልንል ይገባናል። በብሉይ ኪዳን ነቢያት ዘወትር የእግዚአብሔርን ምሕረት ለሕዝባቸው ይለምናሉ። እኛም ላለፈው ኃጢአቶቻችን ምሕረትን ልንለምን ይገባናል። እኛም እንደነሱ በፍጹም አልተሳሳትኩም የሚባል ስህተት በእኛ መካከል የለምና፣ ኃጢአትን መካድ በራሱ ኃጢአት ነውና። በሉቃስ ወንጌል ምዕራፍ 18 ላይ እንደምናነበው ጽድቅን አግኝቶ የተመለሰው ቀራጩን ማስታወስ እጅጉን ይጠቅማል። ምክንያቱም በትህትናው ምሕረትን በመለመኑ ጽድቅን አግኝቶ ወደ ቤቱ ሲመለስ፣ በአንጻሩ ራሱን እንደ መልካም ሰው ብቻ እየቆጠረ የተመጻደቀው ፈሪሳዊው ከበረከት ሸሸ። አዲሱ ዓመትን ስንቀበል ለወደፊት እንዲሻሻሉ ወይንም እንዲለወጡ የእግዚአብሔርን ጸጋ የምንጠይቅበትም ወቅት ነው። የሰላምና የእርቅ ዘመን እንዲሆንልን የእግዚአብሔር ምሕረትና ፍቅር እንዲገዛንና የአምላክን ጸጋ በመምረጥ ሕይወታችን ትርጉም የሚያገኝበት ሁኔታ እንዲመጣልን ተስፋ በማድረግ አዲሱን ዓመት እንጀምረው። ዘመናችን የማኅበራዊ ግንኙነት ዘመን ነው። ብዙ ድምፆችን እንሰማለን።
ነገር ግን የሚሻለውንና የሚያስፈልገውን የምንለይበት ጸጋ ከእግዚአብሔር መቀበልን አንዘንጋ። መልካሙን ለማስተናገድ ፈቃደኛ እንሁን፣ ነገር ግን ጎጂውንና አፍራሹን ለመሸሽ አናመንታ። እግዚአብሔር የሚወደውን የሰው ልጅን ክብር የሚያስጠብቀውን ለመቀበል አንፍራ። በአንጻሩ ፈጣሪ የሚወደውን ከፈሪሃ እግዚአብሔር የራቀውን ጥበብ የሌለበትን ከመሸሽ ወደኋላ አንበል። ከዚሁ ጋር በተያያዘ ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በቅርብ ጊዜ ለዓለም ሁሉ ስለ ሰው ልጅ ክብር በተጻፈው የቤተ ክርስቲያን ሐዋርያዊ መልእክታቸው የሚከተለውን አስተላልፈዋል። በታላቅነቱ ሁሉ በእግዚአብሔር የተፈጠረ የሰው ልጅ ዛሬ ወሳኝ በሆነ ምርጫ ላይ ይገኛል። አዲስ የባቢሎን ግንብ መገንባት ወይም እግዚአብሔርና የሰው ልጅ አብረው የሚኖሩበትን ከተማ መገንባት የሚል አማራጭ አቅርበዋል። የመልእክቱ ፍሬ ሐሳብ የሰው ልጅ የደረሰበትን ቴክኖሎጂና አስተውሎት መሰል መሳሪያ ለሰው ልጅ ክብርና ለፍትህ እንዲጠቀምበት ይጋብዛል። በሌላ አነጋገር የሰው ልጅ ራሱ በሰራው መሳሪያ ሰውን ዝቅ ካደረገ፣ ፈጣሪንም ከደፈረ የባቢሎን ግንብ ታሪክ ተደገመ ማለት ነው። የዚያን ዘመን ሰዎች በትምክህታቸው ፈጣሪን ለመቆጣጠር ፈለጉ። እርሱ ድረስ የሚደርስ ግንብ የሰሩ መሰላቸው። ነገር ግን በኦሪት ዘፍጥረት ምዕራፍ 11 እንደምናስተውለው ሰዎች እንኳን እግዚአብሔር ላይ ሊደርሱ ይልቁንም እግዚአብሔር እነርሱን ለማግኘት እንደወረደ እናነባለን። በእነርሱ አመለካከት ወደ ከፍተኛ ስፍራ ደርሰዋል፣ ነገር ግን ቅዠት ነበር። ታዲያ የሰው ልጅ የሚከበረው በእግዚአብሔር የተሰጠውን መልክ በፍቅር ሲጠብቅ መሆኑን ከረሳና ይህንን መልክ ወደ ባርነት የሚወስድ መንገድ ከተከተለ እጣ ፋንታው የባቢሎን ግንብ ሰዎችን አይነት ሊሆን ነው ማለት ነው። እዚህ ላይ ግልጽ እንዲሆን እንፈልጋለን። ቤተ ክርስቲያን ቴክኖሎጂን አትቃወም። ሆኖም ቤተ ክርስቲያን አደራ የምትለው ግን ሰው በዚህ ምድር ላይ ልዩ ጥሪ፣ ልዩ ኃላፊነት፣ ልዩ ክብር አለውና ይህንን የሚረሳ ወይም የሚያጠፋ መሳሪያ መስራት ስህተት ነው የሚል ነው። እያንዳንዱ ትውልድ የራሱን ዘመን በመቅረጽ እንዲሁም ታሪክ የእያንዳንዱ ሰው ክብር የሚጠበቅበት፣ ፍትህ የሚሰፍንበትና የሚስፋፋበት፣ ወንድማማችነትና እህትማማችነት በግልጽ የሚታይበት ስፍራ እንዲሆን የመምራት ኃላፊነት መውረስ አለበት። ሆኖም እያንዳንዱ ዘመን ሰብአዊነት የጎደለው፣ የበለጠ ፍትህ የሌለው ዓለም የመፍጠር አደጋ ተደቅኖበታል። የሰው ልጅ እውነተኛ ማንነቱን የማበላሸት አደጋ በሚረጋገጥበት ጊዜ ሁሉ እና ክርስቲያኖች የሰው ልጅ ምስጢር እውነት ሆኖ የሚገለጸው በእግዚአብሔር ቃል አማካኝነት መሆኑን በማወቅ ዓይኖቻችንን ወደ እርሱ እናነሳለን። እውነትና ሕይወት በሆነው በክርስቶስ እያንዳንዳችን ወደ ሙላት እናድጋለን። በመጨረሻም ሁላችንም በዚህ አዲስ ዓመት እውነተኛ ሰላምን እግዚአብሔር እንዲሰጥ

ለታሰሩት መፈታትን በጭንቀት በችግርና በመከራ ውስጥ የሚገኙትን ወገኖቻችንን እግዚአብሔር ሰላሙንና ፍቅሩን ጸጋውን የሚሰጣቸው የምህረት አመት ያድርግልን። ሎል እግዚአብሔር አዲሱን አመት ይባርክልን ይቀድስልን ሰላሙን ያወርድልን በመንፈስ ቅዱስ ብርሃን በጥበብ እንድንመራ ያድርገን። በድጋሚ ሁላችሁንም እንኳን ለ2019 ዓመተ ምህረት በሰላም አደረሳችሁ። እግዚአብሔር አዲሱን ዘመን ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስተዋወቅናችሁ የቀድሞው የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዝዳንት የነበሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የ2019 ዓመተ ምህረት የዘመን መለወጫ በዓልን በማስመልከት ያስተላለፉትን መልእክት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። መልካም አዲስ ዓመት እንዲሆንላችሁ በድጋሚ እንመኛለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 1 2019 ዓ.ም ዕለታዊ ስርጭታችንን ነው። ሩሲያ ለአዲሱ የዩክሬን የሰላም ድርድር በሯን ክፍት ማድረጓ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሎ።
1: ሩሲያ በአሜሪካ አወያይነት ከዩክሬን ጋር የሚደረገውን የሰላም ድርድር እንደገና ለመጀመር በሯን ክፍት ማድረጓንና ፍላጎት እንዳላት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የገለጹ ሲሆን ይህ መግለጫ የተሰጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የላኳቸው ልዩ መልእክተኞች ስቲቭ ዊትኮቭ እና ያሬድ ኩሽነር በሞስኮ እና በኪየቭ ያደረጉትን የሰላም ጥረት ተከትሎ እንደሆነ ተገልጿል። የአሜሪካ መልእክተኞች ከሩሲያው ፕሬዝዳንት ቭላድሚር ፑቲን እና ከዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ጋር ተከታታይ ውይይቶችን ማድረጋቸው የሚታወቅ ሲሆን በውይይቱም አዳዲስ የሰላም ሐሳቦች መቅረባቸውና ውጤታማ እድገቶች መታየታቸው የተገለጸ ቢሆንም አምስተኛው ዓመቱን የያዘው የሁለቱ ሀገራት ጦርነትን ለማስቆም አሁንም ትላልቅ እንቅፋቶች እንዳሉ ተነግሯል። መልእክተኞቹ ጉዟቸውን ካጠናቀቁ በኋላ ፕሬዝዳንት ዶናልድ ትራምፕ እና ቭላድሚር ፑቲን ለአንድ ሰዓት ያክል የፈጀ ግልጽና ገንቢ የስልክ ውይይት ማድረጋቸውን ዘገባዎች ያሳዩ ሲሆን ትራምፕ ጦርነቱ በአስቸኳይ እንዲቆም ፍላጎታቸውን ሲገልጹ፣ ፑቲን ደግሞ ሩሲያ በጉዳዩ ላይ ያላትን አቋም አብራርተዋል። የሰላም ዲፕሎማሲው ቢቀጥልም የአሜሪካ መልእክተኞች ቀጠናውን ለቀው መውጣታቸውን ተከትሎ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ የአየር ጥቃቷን በድጋሚ ቀጠለች ሲሆን ፕሬዝዳንት ዘለንስኪም ጦርነቱ እስከ መጪው የአውሮፓውያኑ ክረምት ሊቀጥል እንደሚችል ያላቸውን ግምት ገልጸዋል። በአንጻሩ የክሬምሊን መንግስት ድርድሩ በቅርብ ጊዜ ውስጥ እንደሚቀጥል ተስፋ ቢያደርግም ትክክለኛውን የጊዜ ሰሌዳ ግን እስካሁን በይፋ እንዳላሳወቀ ተነግሯል። ይህ የሶስትዮሽ ውይይት እንደገና መጀመሩን አንክድም፣ ነገር ግን ስለ ቦታውና በዚህ ደረጃ ስለ ትክክለኛውን ጊዜ ማውራት አይቻልም ያሉት ፔስኮቭ በእርግጥ የበለጠ ውጤታማ የሆኑ ማናቸውም ጥረቶች ወደ ሰላም የሚያደርሱ አንድ ትንሽ እርምጃ ናቸው ሲሉ አክለዋል። ኩሽነርና ዊትኮቭ በሞስኮ ያደረጉትን ውይይት ተከትሎም ከፖላንድ ወደ ኪየቭ በባቡር የተጓዙ ሲሆን ዘለንስኪ ይህንን አስመልክቶ እንደተናገሩት መልእክተኞቹ ወደ ዩክሬን ዋና ከተማ በአውሮፕላን ያልተጓዙት የሩሲያን ጥቃቶች በመስጋት እንደሆነ አመላክተዋል። ሩሲያና ዩክሬን የአሜሪካ ልዑካን ቡድን በሚያደርጓቸው ጉብኝቶች ወቅት እርስ በእርስ ዋና ከተሞቻቸውን ከማጥቃት ለመቆጠብ ተስማምተው የነበረ ሲሆን ይህንን ተከትሎ ዘለንስኪ ሁለቱ የአሜሪካ ልዑካን በኪየቭ መገኘታቸው ከተማዋን ለመጠበቅ ከፓትሪዮት የአየር መከላከያ ስርዓቶች የበለጠ ውጤታማ እንደነበር በመጥቀስ የከተማዋ ነዋሪዎች ለትንሽ ጊዜም ቢሆን በሰላም እንዲኖሩ ልዑካኑ በተደጋጋሚ እንዲመጡ በማሳሰብ ቀልድ አዘል አስተያየት ሰጥተዋል። ክሬምሊን ከፑቲን ጋር ቅዳሜ ዕለት የተደረገው ውይይት እጅግ ጠቃሚ በማለት የገለጸው ሲሆን አሜሪካውያኑ ደግሞ ከዘለንስኪ ጋር ያደረጉትን ቀጣይ ውይይት አበረታች እንደሆነ ቢገልጹም እስካሁን ከሁለቱም ስብሰባዎች አንድም ጠቃሚ ነገር እንዳልተገኘ ዘገባዎች እያሳዩ ይገኛሉ። ሩሲያ ለድርድር በሯ ክፍት መሆኑን ብትገልጽም በሁለቱ ሀገራት መካከል ያለው የግዛት ይገባኛል

ጥያቄ አሁንም ትልቅ እንቅፋት ሆኖ መቀጠሉ የተነገረ ሲሆን ሞስኮ የዩክሬን አንዳንድ ግዛቶችን እንድታስረክብና ከምዕራባውያን ወታደራዊ ድጋፍ እንድትጠቀብ ስትጠይቅ፣ ኪየቭ ደግሞ ይህንን ጥያቄ ሙሉ በሙሉ ውድቅ ታደርጋለች። ፑቲን ሩሲያ በዩክሬን ቁጥጥር ስር ያሉትን በምስራቃዊ የዶኔትስክ ክልል ውስጥ የሚገኙትን አካባቢዎች ለመቆጣጠር እንዳሰበች አጥብቀው የሚናገሩ ሲሆን፣ ዜሌንስኪ በበኩላቸው ሩሲያ ለፈጸመችው ወረራ ዩክሬን እንደ ሽልማት ግዛቷን አሳልፋ መስጠት እንደማትችል በመግለጽ እንደነዚህ ያሉ ጥያቄዎችን በተመለከተ በሀገራቱ መሪዎች ዘንድ ውይይት ሊደረግባቸው እንደሚገባ ያሳሰቡ ሲሆን፣ ለዩክሬን የሚሰጡ የደህንነት ዋስትናዎች ሌላው አከራካሪ ጉዳይ መሆናቸው እየተገለጸ ይገኛል። ፕሬዚዳንት ዜሌንስኪ ጦርነቱ ሊራዘም እንደሚችል ያላቸውን ግምት ጠቅሰው በኪየቭ ተጨማሪ የፓትሪዮት ስርዓቶችን ጨምሮ ስለ አየር መከላከያዎችና ለአገሪቱ የኤነርጂ መሠረተ ልማት የሚሆኑ የአሜሪካና የአውሮፓ ድጋፍን በማስመልከት ውይይት ማድረጋቸው የተነገረ ሲሆን፣ የአሜሪካ ልዑካን በበኩላቸው ጦርነቱ እንደሚቆም ያላቸውን ብሩህ ተስፋ ገልጸው ዊትኮፍ ሩሲያም ሆነ ዩክሬን ስምምነት ማድረግ እንዳለባቸው በማሳሰብ ዋሽንግተን ስምምነት ላይ ለመድረስ የሚያስፈልጉትን ወሳኝ ነገሮች እንዳላት ታምናለች ብለዋል። አሜሪካውያን በአሜሪካ አደራዳሪነት የሚካሄድ ሌላ ዙር የሩሲያና የዩክሬን ድርድር ዙር በቅርቡ ይፋ ሊደረግ እንደሚችል ያላቸውን ተስፋ የገለጹ ሲሆን፣ በሌላ በኩል ምንም እንኳ ቦታው እስካሁን ባይወሰንም ዩክሬን፣ አሜሪካና የአውሮፓ ተወካዮች ሌላ ስብሰባ ለማድረግ መስማማታቸው ተገልጿል። ይህ በእንዲህ ያለ በሩሲያ ቁጥጥር ስር የምትገኘው ክሬሚያን እያስተዳደሩ የሚገኙት በሩሲያ የተሾሙ ባለስልጣናት እንደገለጹት ሰሞኑን በሴቫስቶፖል ግዛት ላይ በተፈጸመ የዩክሬን ድሮን ጥቃት አንዲት ታዳጊ ሴትን ጨምሮ ሁለት ሰዎች መገደላቸውን ያስታወቁ ሲሆን፣ ዩክሬን በበኩሏ በሩሲያ ግዛት ውስጥ በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ የሚገኘውን የሩሲያ ሪዛያን የነዳጅ ማጣሪያ ጣቢያ ላይ ጥቃት ማድረሷን ገልጻለች። ከዚህም በተጨማሪ ሞስኮ በምዕራባውያኑ የቀረቡ ወታደራዊ መሳሪያዎችን ጭኖ ነበር ያለችውን የዩክሬን የጭነት መርከብ በጥቁር ባህር ላይ መምታቷን ያስታወቀች ሲሆን፣ እነዚህ ግጭቶች አዲስ የዲፕሎማሲያዊ እንቅስቃሴ ቢኖርም መሰረታዊ ጥያቄ አሁንም መፍትሄ ሳያገኝ መቆየቱን አጉልተው ያሳያሉ ተብሏል። በዚህም ምክንያት ሞስኮና ኪየቭ አስፈላጊውን ስምምነት ላይ ለመድረስ ዝግጁ ቢሆኑም ወይም ባይሆኑም ዋሽንግተን እንደምትለው በአውሮፓ ውስጥ ባለፉት ትውልዶች ታይቶ በማይታወቅ መልኩ እየተካሄደ ያለውን ይህንን ደም አፋሳሽ ግጭት ለማስቆም ይህ ስምምነት እጅግ አስፈላጊ መሆኑን እየገለጸች ትገኛለች። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

አድማጮቻችን የዛሬው የአርብ የመስከረም 1 2019 ዓ.ም ተብረት ለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 1 2018 ዓ ም የአዲስ ዓመት የመጀመሪያው ቀን ስርጭታችንን ነው። መላው የኢትዮጵያ ሕዝብና ትውልደ ኢትዮጵያውያን እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አደረሰን አደረሳችሁ ለማለት እንወዳለን። 2019 ዓ.ም ለሁላችንም ለሀገራችን በተለይ የሰላም የአንድነት የፍቅር የብልጽግናና የመልካም ኑሮ የመግባባት የአንድነት ህይወት እንዲሰጠን ፈጣሪያችንን የምንማጸንበት ጊዜ እንዲሆን እንመኛለን። የዛሬውን የአርብ የመስከረም 1 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የቀድሞ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዝዳንት የነበሩት ለ2019 ዓመተ ምህረት የዘመን መለወጫ አስመልክተው ያስተላለፉትን መልእክት በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በማስከተል ሩሲያ ለአዲሱ የዩክሬን የሰላም ድርድር በሯን ክፍት ማድረጓ መነገሩን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርስ መሆኑን እየገለጽን የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ወልደጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

የቀድሞ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዚደንት የነበሩት ብፁዕ ካርዲናል ብርሃነ ኢየሱስ የ2019 ዓ.ም የዘመን መለወጫን በዓልን በማስመልከት ያስተላለፉትን መግለጫ በማስከተል ወደ እናንተ አድማጮቻችን እናደርሳለን። አብራችሁ በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታን አመስግኑ ቸር ነውና መዝሙር 136። በክርስቶስ የተወደዳችሁ ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ መላው ምዕመናንና ምዕመናት፣ እንዲሁም በተለያየ ምክንያት ከሀገራችሁ ውጪ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን፣ በጎ ፍቃድ ያላችሁ ኢትዮጵያን ወዳጆች በሙሉ እንኳን ለ2019 ዓመተ ምሕረት የዘመን መለወጫ በዓል አደረሳችሁ። እንኳን ከዘመነ ቅዱስ ማርቆስ ወደ ዘመነ ቅዱስ ሉቃስ በሰላም አደረሳችሁ። የዘመናት ባለቤት እግዚአብሔር እነሆ ከዘመን ወደ ዘመን አሸጋገረ። አዲስ ዓመት መጣልን። ክብርና ምስጋና ለእርሱ ከዘላለም እስከ ዘላለም ይሁን። ዳዊት በመዝሙሩ መዝሙር 136 ላይ እንደሚለን የሰማይን አምላክ ልናመሰግን ያስፈልጋል። ያለፈውን ስናስብ የምናመሰግንባቸው ወቅቶች እነሆ ብዙ ናቸው። በመሆኑም በግልም ሆነ በጋራ በቤተሰብም ውስጥ ሆነ በማህበረሰብ ለተከናወኑ ቁም ነገሮች ምስጋናን እናቀርብ። ማመስገን አመስጋኙን ያሳድገዋል። ማመስገን ትሑታንን ገልጾ በረከትን ያመጣል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ላይ ሁሉንም ከአምላክ ተቀበልክ፣ ለምን ምንም እንዳልተቀበልክ ትሆናለህ የሚል ጥያቄ ያቀርባል። በእርግጥም ምስጋናና ውዳሴን መርሳት በ2018 ዓመተ ምሕረት ውስጥ የተቀበልነውንና የተደረገልንን ችላ ማለት ነው። ራሳችንን ስንመረምር ንስሐ የምንገባባቸው ጊዜያት አያሌ ናቸው። ከአምላካችንም ጋር ሆነ ከወንድም ከእህቶቻችን ጋር ግንኙነታችን እንዴት ነበረ ብለን ልንጠይቅ፣ ባልንጀራችንንም እንደ ራሳችን ያልወደድንበት ወቅቶች ብዙ አልነበሩምን? እግዚአብሔርን በፍጹም ልባችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን ያልወደድንባቸው ወቅቶችስ አልነበሩምን? ይህንንስ ትእዛዝ ሁልጊዜ ፈጽሜያለሁ በማለት ደፍሮ መናገር የሚችልስ ማን ነው? ይህንን ለማለት እንደማንችል ማስተዋል ከፈለግን የቅዱሳንና የጻድቃንን ንግግር መስማት ይበቃናል። ቅዱሳንና ጻድቃን ትላልቅ ኃጢአተኞች እንደሆኑ በድፍረት ምክንያቱም ምናልባት ለብዙዎቻችን የማይታየው ይታያቸዋልና ነው። በጣም ንጹሕ በሆነ ቤት ውስጥ ብጣሽ ወረቀት ወይንም ትንሽ ቆሻሻ እንደሚታየው ማለት ነው። ቅዱሳንና ጻድቃን አዘውትረው እግዚኦ መሐረነ ክርስቶስ ካሉ እኛም የበለጠ ጌታ ሆይ ማረን፣ ጌታ ሆይ ማረን ልንል ይገባናል። በብሉይ ኪዳን ነቢያት ዘወትር የእግዚአብሔርን ምሕረት ለሕዝባቸው ይለምናሉ። እኛም ላለፈው ኃጢአቶቻችን ምሕረትን ልንለምን ይገባናል። እኛም እንደነሱ በፍጹም አልተሳሳትኩም የሚባል ስህተት በእኛ መካከል የለምና፣ ኃጢአትን መካድ በራሱ ኃጢአት ነውና። በሉቃስ ወንጌል ምዕራፍ 18 ላይ እንደምናነበው ጽድቅን አግኝቶ የተመለሰው ቀራጩን ማስታወስ እጅጉን ይጠቅማል። ምክንያቱም በትህትናው ምሕረትን በመለመኑ ጽድቅን አግኝቶ ወደ ቤቱ ሲመለስ፣ በአንጻሩ ራሱን እንደ መልካም ሰው ብቻ እየቆጠረ የተመጻደቀው ፈሪሳዊው ከበረከት ሸሸ። አዲሱ ዓመትን ስንቀበል ለወደፊት እንዲሻሻሉ ወይንም እንዲለወጡ የእግዚአብሔርን ጸጋ የምንጠይቅበትም ወቅት ነው። የሰላምና የእርቅ ዘመን እንዲሆንልን የእግዚአብሔር ምሕረትና ፍቅር እንዲገዛንና የአምላክን ጸጋ በመምረጥ ሕይወታችን ትርጉም የሚያገኝበት ሁኔታ እንዲመጣልን ተስፋ በማድረግ አዲሱን ዓመት እንጀምረው። ዘመናችን የማኅበራዊ ግንኙነት ዘመን ነው። ብዙ ድምፆችን እንሰማለን።
ነገር ግን የሚሻለውንና የሚያስፈልገውን የምንለይበት ጸጋ ከእግዚአብሔር መቀበልን አንዘንጋ። መልካሙን ለማስተናገድ ፈቃደኛ እንሁን፣ ነገር ግን ጎጂውንና አፍራሹን ለመሸሽ አናመንታ። እግዚአብሔር የሚወደውን የሰው ልጅን ክብር የሚያስጠብቀውን ለመቀበል አንፍራ። በአንጻሩ ፈጣሪ የሚወደውን ከፈሪሃ እግዚአብሔር የራቀውን ጥበብ የሌለበትን ከመሸሽ ወደኋላ አንበል። ከዚሁ ጋር በተያያዘ ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በቅርብ ጊዜ ለዓለም ሁሉ ስለ ሰው ልጅ ክብር በተጻፈው የቤተ ክርስቲያን ሐዋርያዊ መልእክታቸው የሚከተለውን አስተላልፈዋል። በታላቅነቱ ሁሉ በእግዚአብሔር የተፈጠረ የሰው ልጅ ዛሬ ወሳኝ በሆነ ምርጫ ላይ ይገኛል። አዲስ የባቢሎን ግንብ መገንባት ወይም እግዚአብሔርና የሰው ልጅ አብረው የሚኖሩበትን ከተማ መገንባት የሚል አማራጭ አቅርበዋል። የመልእክቱ ፍሬ ሐሳብ የሰው ልጅ የደረሰበትን ቴክኖሎጂና አስተውሎት መሰል መሳሪያ ለሰው ልጅ ክብርና ለፍትህ እንዲጠቀምበት ይጋብዛል። በሌላ አነጋገር የሰው ልጅ ራሱ በሰራው መሳሪያ ሰውን ዝቅ ካደረገ፣ ፈጣሪንም ከደፈረ የባቢሎን ግንብ ታሪክ ተደገመ ማለት ነው። የዚያን ዘመን ሰዎች በትምክህታቸው ፈጣሪን ለመቆጣጠር ፈለጉ። እርሱ ድረስ የሚደርስ ግንብ የሰሩ መሰላቸው። ነገር ግን በኦሪት ዘፍጥረት ምዕራፍ 11 እንደምናስተውለው ሰዎች እንኳን እግዚአብሔር ላይ ሊደርሱ ይልቁንም እግዚአብሔር እነርሱን ለማግኘት እንደወረደ እናነባለን። በእነርሱ አመለካከት ወደ ከፍተኛ ስፍራ ደርሰዋል፣ ነገር ግን ቅዠት ነበር። ታዲያ የሰው ልጅ የሚከበረው በእግዚአብሔር የተሰጠውን መልክ በፍቅር ሲጠብቅ መሆኑን ከረሳና ይህንን መልክ ወደ ባርነት የሚወስድ መንገድ ከተከተለ እጣ ፋንታው የባቢሎን ግንብ ሰዎችን አይነት ሊሆን ነው ማለት ነው። እዚህ ላይ ግልጽ እንዲሆን እንፈልጋለን። ቤተ ክርስቲያን ቴክኖሎጂን አትቃወምም። ሆኖም ቤተ ክርስቲያን አደራ የምትለው ግን ሰው በዚህ ምድር ላይ ልዩ ጥሪ፣ ልዩ ኃላፊነት፣ ልዩ ክብር አለውና ይህንን የሚረሳ ወይም የሚያጠፋ መሳሪያ መስራት ስህተት ነው የሚል ነው። እያንዳንዱ ትውልድ የራሱን ዘመን በመቅረጽ እንዲሁም ታሪክ የእያንዳንዱ ሰው ክብር የሚጠበቅበት፣ ፍትህ የሚሰፍንበትና የሚስፋፋበት፣ ወንድማማችነትና እህትማማችነት በግልጽ የሚታይበት ስፍራ እንዲሆን የመምራት ኃላፊነት መውረስ አለበት። ሆኖም እያንዳንዱ ዘመን ሰብአዊነት የጎደለው፣ የበለጠ ፍትህ የሌለው ዓለም የመፍጠር አደጋ ተደቅኖበታል። የሰው ልጅ እውነተኛ ማንነቱን የማበላሸት አደጋ በሚረጋገጥበት ጊዜ ሁሉ እና ክርስቲያኖች የሰው ልጅ ምስጢር እውነት ሆኖ የሚገለጸው በእግዚአብሔር ቃል አማካኝነት መሆኑን በማወቅ ዓይኖቻችንን ወደ እርሱ እናነሳለን። እውነትና ሕይወት በሆነው በክርስቶስ እያንዳንዳችን ወደ ሙላት እናድጋለን። በመጨረሻም ሁላችንም በዚህ አዲስ ዓመት እውነተኛ ሰላምን እግዚአብሔር እንዲሰጠን እንፈልጋለን። ከእርስ በርስ ጦርነት ወጥተን ሁሉም ጠግቦ የሚኖርባት፣ የእውቀት ጮራ ለሁሉም የሚደርስባት፣ ስደትና መፈናቀል የሚያበቃበት፣ የተጣሉ እንዲታረቁ፣ ያልተማሩ እንዲማሩ፣ በጎ ፍቃድ ተባብሮ በመጣር በሀገራችን የተስተካከለና ፍጹም የሆነ ሰላም እንዲሰጠን በሙሉ ልባችን እንጸልይ እንመኝ። ይህን የዘመን መለወጫ በዓል ስናከብር በችግረኞች መካከል በመገኘትና ችግራቸውን በማቃለል የችግራቸው ተሳታፊዎች በመሆን ክርስቲያናዊ ተግባራችንን አዲሱ ዓመት ለታመሙት ምሕረትን፣ ላዘኑት መጽናናትን፣ ለታሰሩት መፈታትን፣ በጭንቀት በችግርና በመከራ ውስጥ የሚገኙትን ወገኖቻችንን እግዚአብሔር
ሰላሙንና ፍቅሩን ጸጋውን የሚሰጣቸው የምህረት አመት ያድርግልን። ሎል እግዚአብሔር አዲሱን አመት ይባርክልን ይቀድስልን ሰላሙን ያወርድልን በመንፈስ ቅዱስ ብርሃን በጥበብ እንድንመራ ያድርገን። በድጋሚ ሁላችሁንም እንኳን ለ2019 ዓመተ ምህረት በሰላም አደረሳችሁ። እግዚአብሔር አዲሱን ዘመን ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።

0: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስተዋወቅናችሁ የቀድሞው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳትና የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ ፕሬዚደንት የነበሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የ2019 ዓ.ም የዘመን መለወጫ በዓልን በማስመልከት ያስተላለፉትን መልእክት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። መልካም አዲስ ዓመት እንዲሆንላችሁ በድጋሚ እንመኛለን። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 1 2019 ዓ.ም ዕለታዊ ስርጭታችንን ነው። ሩሲያ ለአዲሱ የዩክሬን የሰላም ድርድር በሯን ክፍት ማድረጓ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሎ።
1: ሩሲያ በአሜሪካ አወያይነት ከዩክሬን ጋር የሚደረገውን የሰላም ድርድር እንደገና ለመጀመር በሯን ክፍት ማድረጓን እና ፍላጎት እንዳላት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የገለጹ ሲሆን፣ ይህ መግለጫ የተሰጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የላኳቸው ልዩ መልእክተኞች ስቲቭ ዊትኮቭ እና ያሬድ ኩሽነር በሞስኮ እና በኪየቭ ያደረጉትን የሰላም ጥረት ተከትሎ እንደሆነ ተገልጿል። የአሜሪካ መልእክተኞች ከሩሲያው ፕሬዝዳንት ቭላድሚር ፑቲን እና ከዩክሬኑ ፕሬዝዳንት ቮሎድሚር ዘሌንስኪ ጋር ተከታታይ ውይይቶችን ማድረጋቸው የሚታወቅ ሲሆን፣ በውይይቱም አዳዲስ የሰላም ሀሳቦች መቅረባቸውና ውጤታማ እድገቶች መታየታቸው የተገለጸ ቢሆንም አምስተኛው ዓመቱን የያዘው የሁለቱ ሀገራት ጦርነትን ለማስቆም አሁንም ትላልቅ እንቅፋቶች እንዳሉ ተነግሯል። መልእክተኞቹ ጉዟቸውን ካጠናቀቁ በኋላ ፕሬዝዳንት ዶናልድ ትራምፕ እና ቭላድሚር ፑቲን ለአንድ ሰዓት ያክል የፈጀ ግልጽና ገንቢ የስልክ ውይይት ማድረጋቸውን ዘገባዎች ያሳዩ ሲሆን፣ ትራምፕ ጦርነቱ በአስቸኳይ እንዲቆም ፍላጎታቸውን ሲገልጹ፣ ፑቲን ደግሞ ሩሲያ በጉዳዩ ላይ ያላትን አቋም አብራርተዋል። የሰላም ዲፕሎማሲው ቢቀጥልም የአሜሪካ መልእክተኞች ቀጠናውን ለቀው መውጣታቸውን ተከትሎ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ የአየር ጥቃቷን በድጋሚ ቀጠለች ሲሆን፣ ፕሬዝዳንት ዘለንስኪም ጦርነቱ እስከ መጪው የአውሮፓውያኑ ክረምት ሊቀጥል እንደሚችል ያላቸውን ግምት ገልጸዋል። በአንጻሩ የክሬምሊን መንግስት ድርድሩ በቅርብ ጊዜ ውስጥ እንደሚቀጥል ተስፋ ቢያደርግም ትክክለኛውን የጊዜ ሰሌዳ ግን እስካሁን በይፋ እንዳላሳወቀ ተነግሯል። ይህ የሶስትዮሽ ውይይት እንደገና መጀመሩን አንክድም፣ ነገር ግን ስለ ቦታውና በዚህ ደረጃ ስለ ትክክለኛውን ጊዜ ማውራት አይቻልም ያሉት ፔስኮቭ፣ በእርግጥ የበለጠ ውጤታማ የሆኑ ማናቸውም ጥረቶች ወደ ሰላም የሚያደርሱ አንድ ትንሽ እርምጃ ናቸው ሲሉ አክለዋል። ኩሽነርና ዊትኮቭ በሞስኮ ያደረጉትን ውይይት ተከትሎም ከፖላንድ ወደ ኪየቭ በባቡር የተጓዙ ሲሆን፣ ዘለንስኪ ይህንን አስመልክቶ እንደተናገሩት መልእክተኞቹ ወደ ዩክሬን ዋና ከተማ በአውሮፕላን ያልተጓዙት የሩሲያን ጥቃቶች በመስጋት እንደሆነ አመላክተዋል። ሩሲያና ዩክሬን የአሜሪካ ልዑካን ቡድን በሚያደርጓቸው ጉብኝቶች ወቅት እርስ በእርስ ዋና ከተሞቻቸውን ከማጥቃት ለመቆጠብ ተስማምተው የነበረ ሲሆን፣ ይህንን ተከትሎ ዘለንስኪ ሁለቱ የአሜሪካ ልዑካን በኪየቭ መገኘታቸው ከተማዋን ለመጠበቅ ከፓትሪዮት የአየር መከላከያ ስርዓቶች የበለጠ ውጤታማ እንደነበር በመጥቀስ የከተማዋ ነዋሪዎች ለትንሽ ጊዜም ቢሆን በሰላም እንዲኖሩ ልዑካኑ በተደጋጋሚ እንዲመጡ በማሳሰብ ቀልድ አዘል አስተያየት ሰጥተዋል። ክሬምሊን ከፑቲን ጋር ቅዳሜ ዕለት የተደረገው ውይይት እጅግ ጠቃሚ በማለት የገለጸው ሲሆን፣ አሜሪካውያኑ ደግሞ ከዘለንስኪ ጋር ያደረጉትን ቀጣይ ውይይት አበረታች እንደሆነ ቢገልጹም እስካሁን ከሁለቱም ስብሰባዎች አንድም ጠቃሚ ነገር እንዳልተገኘ ዘገባዎች እያሳዩ ይገኛሉ። ሩሲያ ለድርድር በሯ ክፍት መሆኑን ብትገልጽም በሁለቱ ሀገራት መካከል ያለው የግዛት ይገባኛል ጥያቄ አሁንም ትልቅ እንቅፋት ሆኖ መቀጠሉ የተነገረ ሲሆን፣ ሞስኮ የዩክሬን አንዳንድ ግዛቶችን እንድታስረክብና ከምዕራባውያን ወታደራዊ ድጋፍ እንድትጠቀብ ስትጠይቅ፣ ኪየቭ ደግሞ ይህንን ጥያቄ ሙሉ በሙሉ ውድቅ ታደርጋለች። ፑቲን ሩሲያ በዩክሬን ቁጥጥር ስር ያሉትን በምስራቃዊ የዶኔትስክ ክልል ውስጥ የሚገኙትን አካባቢዎች ለመቆጣጠር እንዳሰበች አጥብቀው የሚናገሩ ሲሆን፣ ዜሌንስኪ በበኩላቸው ሩሲያ ለፈጸመችው ወረራ ዩክሬን እንደ ሽልማት ግዛቷን አሳልፋ መስጠት እንደማትችል በመግለጽ እንደነዚህ ያሉ ጥያቄዎችን በተመለከተ በሀገራቱ መሪዎች ዘንድ ውይይት ሊደረግባቸው እንደሚገባ ያሳሰቡ ሲሆን፣ ለዩክሬን የሚሰጡ የደህንነት ዋስትናዎች ሌላው አከራካሪ ጉዳይ መሆናቸው እየተገለጸ ይገኛል። ፕሬዝዳንት ዘለንስኪ ጦርነቱ ሊራዘም እንደሚችል ያላቸውን ግምት ጠቅሰው በኪየቭ ተጨማሪ የፓትሪዮት ስርዓቶችን ጨምሮ ስለ አየር መከላከያዎችና ለሀገሪቱ የኤነርጂ መሰረተ ልማት የሚሆኑ የአሜሪካና የአውሮፓ ድጋፍን በማስመልከት ውይይት ማድረጋቸው የተነገረ ሲሆን የአሜሪካ ልዑካን በበኩላቸው ጦርነቱ እንደሚቆም ያላቸውን ብሩህ ተስፋ ገልጸው ዊትኮፍ ሩሲያም ሆነ ዩክሬን ስምምነት ማድረግ እንዳለባቸው በማሳሰብ ዋሽንግተን ስምምነት ላይ ለመድረስ የሚያስፈልጉትን ወሳኝ ነገሮች እንዳላት ታምናለች ብለዋል። አሜሪካውያን በአሜሪካ አደራዳሪነት የሚካሄድ ሌላ ዙር የሩሲያና የዩክሬን ድርድር ዙር በቅርቡ ይፋ ሊደረግ እንደሚችል ያላቸውን ተስፋ የገለጹ ሲሆን በሌላ በኩል ምንም እንኳን ቦታው እስካሁን ባይወሰንም ዩክሬን፣ አሜሪካና የአውሮፓ ተወካዮች ሌላ ስብሰባ ለማድረግ መስማማታቸው ተገልጿል። ይህ በእንዲህ ያለ በሩሲያ ቁጥጥር ስር የምትገኘው ክሬሚያን እያስተዳደሩ የሚገኙት በሩሲያ የተሾሙ ባለስልጣናት እንደገለጹት ሰሞኑን በሴቫስቶፖል ግዛት ላይ በተፈጸመ የዩክሬን ድሮን ጥቃት አንዲት ታዳጊ ሴትን ጨምሮ ሁለት ሰዎች መገደላቸውን ያስታወቁ ሲሆን ዩክሬን በበኩሏ በሩሲያ ግዛት ውስጥ በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ የሚገኘውን የሩሲያ ሪዛያን የዳጅ ማጣሪያ ጣቢያ ላይ ጥቃት ማድረሷን ገልጻለች። ከዚህም በተጨማሪ ሞስኮ በምዕራባውያኑ የቀረበው ወታደራዊ መሳሪያዎችን ጭኖ ነበር ያለችውን የዩክሬን የጭነት መርከብ በጥቁር ባህር ላይ መምታቷን ያስታወቀች ሲሆን እነዚህ ግጭቶች አዲስ የዲፕሎማሲያዊ እንቅስቃሴ ቢኖርም መሰረታዊ ጥያቄ አሁንም መፍትሄ ሳያገኝ መቆየቱን አጉልተው ያሳያሉ ተብሏል። በዚህም ምክንያት ሞስኮና ኪየቭ አስፈላጊውን ስምምነት ላይ ለመድረስ ዝግጁ ቢሆኑም ወይም ባይሆኑም ዋሽንግተን እንደምትለው በአውሮፓ ውስጥ ባለፉት ትውልዶች ታይቶ በማይታወቅ መልኩ እየተካሄደ ያለውን ይህንን ደም አፋሳሽ ግጭት ለማስቆም ይህ ስምምነት እጅግ አስፈላጊ መሆኑን እየገለጸች ትገኛለች። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

አድማጮቻችን የዛሬው የአርብ የመስከረም 1 2019 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።